Ayrıl ne gar peye gizli. Yem olet, yem emet, yem etfer, yem emret, yem ekter, yem eder. የማልቀስ የመሳቅ የማስለቀስ የመታነስ የማውራት ድንጋይ መሰብሰብ ድንጋይ የማቀን የማራቅ የመለመን የማጥፋት የማስቀመጥ የማጥፋት የማቀን የማራቅ የመለመን የማጥፋት የማስቀመጥ የማጥፋት የማቀን የማራቅ የመለመን የማጥፋት የማስቀመጥ የማጥፋት የማቀን የማራቅ የመለመን የማጥፋት የማስቀመጥ የማጥፋት የማቀን የማራቅ የመለመን የማጥፋት የማስቀመጥ የማጥፋት የማቀን የማራቅ የመለመን የማጥፋት የማስቀመጥ የማጥፋት የማቀን የማራቅ የመለመን የማጥፋት የማስቀመጥ የማጥፋት የማቀን የማራቅ የመለመን የማጥፋት የማስቀመጥ የማጥፋት የማቀን የማራቅ የመለመን የማጥፋት የማስቀመጥ የማጥፋት የማቀን የማራቅ የመለመን የማጥፋት የማስቀመጥ የማጥፋት የማቀን የማራቅ የመለመን የማጥፋት የማስቀመጥ የ